እዚ ፈነወ ራዲዮ ጽንዓት ማንሃይም እዩ። ራዲዮ ጽንዓት ማንሃይም ኣብ በርሙዳ ፎንክ ብ89.6 ብ105.4 መጋሃርስ ንማናብ እዩ ንፍኖ። ብኢንተርነት እንትከታተሉ ከዓ www.bermudafunk.org/livestream

0: صوركم سمعت ما زغت قاتل وقت سمعوا تنحكم دور فينا يكون اما ينو كا ناما ياما تفيداني راب تعميت عمت دور فيك ابزق تسيلنا افتسمونا وزينا ناو خنب لكم هنا
1: ናቀብ ከተማ ስመራን ነው
2: እንተጋራላይን ምኮር ዲፕሎማሲኛን ሚኒስተር ሰመራ ረሰም በስራን ሐደን ሐምለ አመበል 83 ዓመት እድሜው አባስመራ በህማም ተሰውዩ አብሽ ህንድ ሻዓት 176 አብዝባ ኃይልታት ሐርነት ኤርትራስ ተሰለፈ ተጋራላይ ሰመረ አብእዋን ሐርነት አውቃልሲ ካብሽ ህንድ ሻዓት 176 ካብሽ ህንድ ሻዓት 191 አብክብለ ህዝባው መምህደር ወኪል ወጻ ጉዳያት ከመውን ሐላፍ ክፍሊ ስለያን ጸጥታን አብሱዳን ደህርና ጽነት ድማ ካብሽ ህንድ ሻዓት 191 ክሳብሽ ህንድ ሻዓት 192 ቀዳማይ ጸሐፊ ጊዜው መንግስት ኤርትራ አብ ሱዳን ካብሽ ህንድ ሻዓት 193 ክሳብሽ ህንድ ሻዓት 196 አብ ሚኒስትር ጉዳያት ወጻይ ሐላፊ ጠረጴዛ አሜሪካ ካብሽ ህንድ ሻዓት 197 ክሳብ 203 አምባሳደር ኤርትራ አብ ህብራት መንግስታት አሜሪካ ካብ 203 ክሳብ 206 አማሐዳሪ ዞባ ማከል ካብ 207 ክሳብ 218 ሚኒስተር ትምህርቲ ከመሆን ካብ 2018 ክሳብ 2025 ሚኒስተር ትምህርትን አምባሳደር ኤርትራ አብ ኢትዮጵያን ብሙኸን ነሃገሩን ህዝቡን ብልዕል ተወፋይነት ዘገልገለ ሓርበኛ እዩ ስዎ ሚኒስተር ሰመረ ርእሶም በዓል ሓዳርን ኣብ ሓሙሽተ ውሉዳትን እዩ ስነስርዓት ቀብሩ ድማ ዓርቢ 24 ሓምለ ሰዓት 10 ቅድሚ ቀትሪ ኣብ መካነ መቓብሪ ሓርበኛታት ኣስመራ ክፍጸም እዩ ዞባ ደቡብ ኣብ ናይ ሎም ዓመት ሃገራዊ ፌስቲቫል ንባህላዊ ሕርሻውን ጥዕናውን ምድያትን ዝተመዝገበ ገስጋስን ዝውክል ትሕዝቶ ኣቕሪቡ ከም ዘሎ ኣካየቲ ሓቢሮም እቲ ትሕዝቶ መፅናዕትን ዳሳስን ዝተኻየደሉ ባህሊ ወግዕን ኣነባብራን ብሄራት ትግርኛ ንሳሆን ከምኡ ውን ኣብ ሕርሻዊ ልምዓትን ኣገልግሎት ጥዕናን ዝተገብረ ወፍርን ውፅኢቱን የጠቓልል ካብ ኮሚተ ምርኢት ኣቶ ተኣምራት ከሰተ ኣብ ዝሃቦ ሓበሬታ ንባህላዊ ዕቀበ ሬሳታት ማለት ስርዓተ ሞምያ ኣብ ገዳማት ኣብ ዝተፈላለየ ከባቢታት ዝዝርኡ ኣእካልን መበቆላውያን ኣግራብን ንፅፈታት ምርባሕ ንህብን ምዕቃብ ማይን ሓመድን ስነፍልጠታዊ ምርምር ሓሸራታት ብሓፈሻ ጣንጡ ድማ ብፍላይ ከምኡውን ንሞከሲ ሆስፒታል መንደፈራን ማእከል ተሃድሶን ሕክምናን ፌስቱላ ማእከል ዝገበረ መሰናድኦታት ቀሪቡ ከም ዘሎ ገሊፁ በፃሕቲ ዓሚቕ ፍልጠትን መረዳእታን ንክህልዎም ነፍሲ ወከፍ ቀሪቡ ዘሎ ትሕዝቶ ብሰብ ሞያ መብሪ ከም ዝወሃበሉ ተገይሩ ከም ዘሎ እውን ኣረድዮም ኣብ መንበር ኮሚቴ ኣታዊ ምንባብሮ ንድኮነ ኣባይትን መምህር ታደሰ ገብረትን ሳይብ ወገኑ ካብ ካይላ ላኻን ዕንፀይትን ዝተሰርሐ ያታውንዋት ከምኡውን ወጋዕታት ሕፅኖት ምህለላን ቅንጣጥን ዘጠቓልል ዝጭበጥን ዘይጭበጥን ባህላዊ ውርሻታት ቀሪቡ ከም ዘሎ ብምሕባር ኣብ ምዕቃብ ምንነት ዘለዎ ኣገዳስነት ልዑል ብምዃኑ ኪኖ ፌስቲቫል ዝኸይድ ዕቱብ ስራሕ ከም ዘድሊ ኣዘኻኺሮም ኣሰልጠንትን ኣሌይትን ጉጅለ ያታው ትልሂትን ሙዚቃን ብወገኖም ብመፅናዕቲ ዝተኣከበን ብትልሂትን ሙዚቃን ዝተሰነየን ደርፍታት ይቐርብ ከም ዘሎ ሓቢሮም ብዜካዚ ኣብ ኣፋውያታ ዝሕቆፍ ማሰ መልቀስ ዒደረን ምህለላን ዘጠቓልል ወጋዕታት ብሄረ ትግርኛ ንሳሆን ኣካል ናይቲ ዝቐርብ ዘሎ መደባት እዩ ኣብ ግርዓት ኤክስፖ ኣብ ዝካየድ ዘሎ ሃገራዊ ፌስቲቫል ኤርትራ 2016 ኣስተምህራዊ ሰሚናራትን ውድድራት ስነ ፅሑፍን ይካየድ ኣሎ እዚ ካብ 20 ሓምለ ጀሚሩ ኣብ ሰዓታት ድሕሪ ቀትሪ ብክኢላታት ዝቐርብ ዘሎ ብቐንዱ ኣብ ስነ ጥበብ ዘተኮረ ሰሚናራት ፀሓፍትን ምርምርን ፀሓፍትን ንባብን ግጥምን እንታይነቱን ተረኣርትዖት ኣብ ዕቤት ስነ ፅሑፍ ዕዮ ትርጉም ኣብ ስነ ፅሑፍን ፊልምን ስነ ፅሑፍ ቋንቋታት ኤርትራ ዕድላቱን ብድሆታቱን ኣፀሓሕፋ ልበ ወለዳውን ዘይልበ ወለዳውን ፅሑፋት ከምኡውን ድራማን ድርሰ ሰት ፊልምን ካልእን የጠቓልል ኣባል ኮሚተ ሰሚናራትን ውድድራትን ስነ ፅሑፍን ዶክተር ቴድሮስ እዩም ንኤሪና ኣብ ዝሃቦ ሓበሬታ ጎንጎን እቲ ኣስተምህራዊ ሰሚናራት ሓፀርቲ ዛንታታት ግጥምታትን ፊልምታትን ንውድድር ቀሪቡ ከም ዘሎ ብምጥቃስ ዕውታት ብ25 ሓምለ ክሽለማ ምዃነን ኣብሪሆም እዚ ከምዚ ኢሉ እንከሎ ብኮሚተ ፊልም ፌስቲቫል ኤርትራ 2026 ዝተዳለወ ኣብ ሃገርና ኣብ ዝፈሪ ፊልምታት ዝተኮረ ሓፈሻዊ መፅናዕታዊ ፅሑፋትን ምልውዋጥ ተመክሮን ይካየድ ኣሎ ኣብዚ መደብ እዚ ባሮዲ 77 እርግቢትኖ ከምኡውን ፍቅሪ ሰማያዊ ንዘርእስተን ፊልምታት ዝምልከት ምክፋል ተመክሮ ይካየድ ኣሎ ኣብ ዞባ ጋሽባር ካብ ብወፍር ተምሃሮን ልምዓት ኣብ ምዕቃብ ሓመድን ማይን ምግራብን ዘተኮረ ኣድማዕ ንጥፈታት ይሰላሰል ከም ዘሎ ኣዋሓደ ናይቲ ወፍሪ ምምር ሃብቶም ገብረ የሱስ ሓቢሮም። ኣብዚ ወፍሪ ኣብ ንኡስ ዞባታት ለጉዓን ሰባ ቆርደት፣ ባሮንቱ፣ ሞልቂ፣ ላዕላይ ጋሽ፣ ሃይኮታ፣ ፎርቶሳዋ፣ ተሰነይን ኮሌጅን ካብ 17 ናይ ካልኣይ ደረጃ ኣብያተ ትምህርቲ ዝተዋፁ 1,300 ተምሃሮ ኣለይቲ መምሃረን ክኢላታት ሕርሻን ኣውሃትን ኣብ 17 ነውጣታት ተኸፋፊሎም ይነጥፉ ከም ዘለዉ መምህር ሃብቶም ገሊጹ። ንሳቶም ካብ 6 ሓምለ ጀሚሮም ን36 መዓልታት ኣብ ዝሓምዎ ስራሕ ብጠቕላላ 240,000 ጎዳጉዲ ብምኩዓት ፈልስታት ክተኽሉ፣ ልዕሊ 150,000 ኣግራብ ክኩስኩሱ፣ ልዕሊ 400,000 ሜትሮ ዛላታትን ከተታትን ክሰርሑን ክፅግኑን ከምኡ ውን ናይ ሓመድ ፅርግያታት ክፅግኑ መደብ ከም ዘለዉ ብተወሳኺ ኣብሪሆም። ኣለይቲ መምሃራንን ክኢላታት ዕቃብ ኣግራብን እንስሳት ዘገዳሚ ብወገኖም ተሳተፍቲ ንዝተመደበሎም ስራሕ ብኣድማዕነት ይትግብሩ ምህላዎም ብምጥቃስ ዝተዳለወ ፈልስታት ኣብ እዋኑ ንምትካል ብዝለዓለ ከም ዝዋስኡ ኣረጋጊፆም። ተምሃሮ ኣብ መወዳእታ ከባቢኦም ናብ ሓምላይ ንምቕያር ኣብ ዝካየድ ዘሎ ፃዕሪ ምስታፉ ሓበን ከም ዝስምዖም ብምግላፅ ደሊቦምዎ ብዘለዉ ተመክሮ ስራሕን ናይ ምትሕግጋዝ ዝበሃልን ኣብ ቀፃሊ ዝካየድ ናይ ልምዓትን ምግራብን መደባት ንምዕውዋት ኣበርቲዖም ከም ዝሰርሑ ኣረጋጊፆም። ኣብ ከተማ ደባርዋ በብዝምባሊኦም ንሰለስተ ኣዋርሕ ብግብርን ክልሳ ሓሳብን ሞያዊ ስልጠና ዝቐሰሙ 31 ደቂ ኣንስትዮ ዝርከቦም 90 መንእሰያት ብ18 ሓምለ ተመሪቖም። እቲ ስልጠናታት ቴክኖሎጂ ኮምፒዩተር፣ ሓፈሻዊ ኤሌክትሮኒክስ፣ ቪድዮ ኤዲትን፣ ደረቕን ተንቀሳቓስን ስእሊ፣ ምትካል ናውቲ ፀሓያዊ ፀዓትን ምዘርጋሕ ምስመር ኤሌክትሪክን የጠቓልል። ኣብቲ ኣጋጣሚ ኣብ ግዜ ንእስነትካ ጎንጎን ኣካዳሚያዊ ትምህርቲ እትቐስሞም ሞያ ንመጻኢ ዝሕግዝ ስለ ዝኾነ ብዝለዓለ ክድፋእ ኣሉ። ሰልጠንቲ ድማ ብግብራዊ ስራሕ ከማዕብልዎ ለቦዋ ቀሪቦም። እዚ ድምፂ ሓፋሽ ኤርትራ እዩም።

ዘመተ ባህሪ ናብ ቁልዕ ጸርፊ ጉጅለ ብልጽግና ከም መቐጸልታ ናይ ምድንጋር ድራማታቱ መድሕን ውድቀት እንተኾነ ብዝብል ዘይኩንነታዊ ተስፋ ጉባኤ ምምኽኻር ኢሉ ኣብ ዝወደቦ ናይ ዝቅንያት እዚ ድራማ ንህዝቢ ኢትዮጵያ ብስንፍናኻ ኢኻ ባሕርሲኢንካ ዝዓይነቱ ጸርፊ ያዝኒብሉ ቀዳማይ ሚኒስተር ናይቲ ጉጅለ ብሕርቃን ገጹ ተደዊኑ ሰራውሩ እናተጋታተረ ዘስምዖ ገዓር ቅብፀተ ተስፋን ዕርበተ ሕልናን ናይቲ ጉጅለ ኣበየናይ ደረጃ ከም ዝበፅሐ ዘግህድ እዩ። ኢትዮጵያ ናይ ጂኦግራፍ እስርቲ ክትከውን ዝገበረ ቀንዲ ምኽንያት ናይ ውሽጢ ስንፍናናን ድኻምናን እምበር ኢትዮጵያ ጥቕማ ኣብ ምኽባር ዝዓግት ሓይሊ ስለ ዝነበረ ስለ ዘሎ ወይ ስለ ዝህሉ ይኮነን ክብል እዩ ቀዳማይ ሚኒስተር ብስጭቱ ደርጉሑ። ንዘመተ ባሕሪ ናብ ከምዚ ዝዓይነቱ ቁልዕ ጸርፊ ዝዓረገ ኩነት ርዱ እዩ። ብልጽግና ከምዝ ኸሰረ ነጋዳይ ቀደም ዝተዓፅወ ፋይል ብምግንጻል ባሕሪ ዝብል መልቀስ ካብ ዘቃልሕ 3 ዓመቱ ሓሊፉ ዛጊድ ዘላቕሶ ኣይረኸበን። በዓል ነዊሕ ተመክሮ ህዝቢ ኢትዮጵያ ከምቲ ብልጽግና ዝግምቶ ናይ ታሪክ ደንቆሮ ኣይኮነን፣ ፖለቲካን ዓለማዊ ሕግን ዘይፈልጥ ባህሙን ኣይኮነን። ዝያዳ ኩሉ ድማ ህዝቢ ኢትዮጵያ ጉጅለ ብልጽግና ጉዳይ ባሕሪ ዘልዕለሉ ምኽንያት ዛዕባ ካብ ውሽጢ ናብ ግዳም ብምቕናዕ ዕምሪ ስልጣኑ ምንዋሕ ጸቢብ ዕላማታት ሸፋፊኑ ሃገራዊ ረአይን ኣተሓሳስባን ዘለዎ መሲሉ ንምርኣይ ምዃኑ ጽቡቕ ገይሩ ይፈልጥ እዩ። በዚ ምኽንያት እዚ ድማ ንዕሸላዊ ዘመተ ባሕሪ እዝኒ ዘይሃቦ። እዚ ኣቦ ሓሶትን ምድንጋርን ዝኾነ ጸቢብ ዓሌታዊ ጉጅለ እዚ ዘመተ ባሕሪ ጥራይ ዘይኮነ ኩሉ ንህዝቢ ኢትዮጵያ ንምምሳጥን ንምትላልን ዝተዋስኦ ድራማታትን ፕሮፓጋንዳታትን እውን ኣይሰርሐን። ጻድቕ ልኡኽ ሰላምን ፍቕርን መሲሉ ዝዋውዕ ክኣስር ሃቂኑ እንተኾነ ህዝቢ ኢትዮጵያ ንሓፂር ግዜ እምበር ንውሕ ኣይተተናገረን። ግብራዊ ስርሑ ብምዕዛብ ሓቀኛ መንነቱ ከለልዮ ኣይኣገሞን። ምድማር ዝብል ዕሸላዊ ፋንታዝያ ከም መርሓ ሓሳብ ኣልዒሉ ሃገራዊ ዕላማታት ዘለዎ ንምምሳል ዘቕረቦ ድርሰት ምስ ግብራዊ ስርሑ ስኒት ስኢኑ ጸቢብነቱ ክቃላዕ ግዜ ወሰደን። ሃዋርያ ልምዓት መሲሉ ዘካየዶ ጽዑቕ ናይ ጃህራን ነብሰ ናእዳን ፕሮግራም ኣባይታ ምስ ዘሎ ቁጠባውን ማሕበራውን ኩንነት እናተራጸመ ኣቓልቦ ክስሕባ ኣይከኣለን። ወናኒ ሓያል ሰራዊትን ዝተረቐቐ ኣጽዋርን መሲሉ ክህድድን ንህዝቢ ብድሮናት እናጨፍጨፈ ከርዕድን ፈቲኑ መመሊሱ ዝሕርን ህዝቢ እምበር ዝርዕድ ኣይረኸበን። ተቃውሞ ህዝብታት ኢትዮጵያ በብኸባቢኡ ዝያዳ እናተበራትዐ ይልብልዎ እዩ ዘሎ። ዓቕሚ ከም ዘለዎ በዝን በትን ዘይተኣድነ ወተሃደራዊ ወፍርታት እውን ክፈታትን ጸኒሕ እዩ። እንተኾነ በቲ ዕጥቁ እናረከበ ብዕስለ ዝማረኽ ሰራዊቱ ዲኑ ሕፍረት ተኸዲኑ እምበር ሓንቲ ፍረ ኣየጽዓየን። ብትእዛዝ ናይ ግዳም ሓይልታት ኣብ ጉዳይ ጎረባብቲ ሃገራት ጠብሎቕሎቕ ኣብዚሑ ዓስቢ ክሕደቱን ክድምንኡን ኣብ ከቢድ ወጥርኣት ይርከብ። ኣብ መወዳእታ ዓቕሉ ምስ ጸበቦ ሃገር ክትበታተን እያ ርድኡና ብዝብል ኣውያት ንማሕበረሰብ ዓለምን ዲፕሎማሰኛታትን ኣብ ምሽጋር ይርከብ። ደጊም ናብ ዘይምለሰሉ ቁልቁለት ኣቕኒዑ ዘሎ ጉጅለ ብልጽግና ውድቀቱ እናቐልጠፈ ኣብ ዝኸደሉ ዘሎ እዋን ከምዝ ቈሰለ ኣራዊት ነውፁ ገዓሩን ብኽያቱን መመሊሱን ተገረረ እምበኣር ዘገርም ኣይኮነን።

0: ራዲዮ ጽንዓት አሎ
1: አሎ አትረስ
0: ሰላም ሰላም ዮሐንስ
1: ያማይ ለሃንዶ
0: ጽቦ ጽቦ
1: ቦ ፕሮግራም አማጋቴ ደለው ማሲና
0: ኦኬ ኦኬ
1: ሰማም ጻኒ ሄ ብጻት ኩሎም
0: ብጻት ሰሚ ከም ጽቦ
1: ፕሮግራሙ ሰማም ጻኒ ሄ
0: ኦኬ
1: ኩል ግዜ ውድ ዝኾነ ፈስቲቫል ለሕሊትና
0: ይባንኪ
1: ብጣዕሚ ዘገርም እዩ ኩሉ ህዝቢ ንብሓቂ ኣመጉስና ብዙሕ ሓበን ይስምዓና ንሕና ማናይ ምን ከባቢ ብፍላይ እትዮም ኣብ ስራሕ ተሳተፉ ናይ ብሓቂ ከምትኮኑ ይግብኦም ወላ እኳ ጉቡና ይኹን ዳኣ እምበር ምስጋና እውን የድሊ ስለ ዝኾነ ነገር መገዳይ ንኩሎም ኣብኣ ተሳተፉ ከመስግሮም ንፈቱ
0: ብጣዕሚ ፅቡቅ
1: እውድ ዝኾነ ስራሕ ተሰሪሑ ካልእ እቲ ፈስቲቫል ብሓፈሽ ገሊዝካ የ ከፅቡ ዩ ነይሩ ናይ ሎም ዓመት በለፀ ሙሉእ ዓለም ከማን ንመፅእ ዓመታት እውን ካብዚ ዝበለፀ ከም ዝሰርሕ ከኣነ ዘጠራጠር
0: ኣይኮነ ፅቡቅ ኣለካ ዮሃንስ ልክዕ እዩ እቲ ኩሉ ግዜ ዓይነት እንዲ ወሳኒ ኣብኡ ዝተኻፈለ ሰብ ብጣዕሚ ብስራሕ እንታይ ሞ ዝጎድለ ዋላ ሓንቲ ነገር ኣይነበረን ነዚ ረድዮና ሓበሬታ ዘመሓላልፎ ግን ነቶም ኣብ ገዝኦም ኮፍ ኢሎም ዝውዕሉ ፌስቲቫል እንዳሃለወ ነቶም ዓቕሚ ዘለዎም ማለት እየ እዚ ፌስቲቫል እዚ ህዝባዊ ስለ ዝኾነ ብካልእ ምክንያት ኩሉ ገዲፎም ኣብኡ ንክካፈሉ ኣብ ስራሕ እውን ኣብ ስራሕ ናይ ማንሃይም ከማናቶም ስለ ዝኾነ ኩሎም መንእሰያት ኣብዚ ከባቢ ዘለዎም በዚጋጣሚ ኣነ ከዘኻኽሮም ደሊ እዚ ፌስቲቫል ንዓመታ ዝግበር ፌስቲቫልና ብጣዕና የፅንሓና ከመይ ዝበለ ፌስቲቫል ንክኾነልና ኣንዊሕና መደብ ኣውፅኢና ክንከደሉ ንክእል መንገዲ ክፍጠር ምክንያቱ ከምዚ ክገልፆ ፀናሕኩ ቀዲመይ ማንሃይም ብወገነይ ሓንቲ የማናይ ዓይኒ ናይቲ ፌስቲቫል ክትከውን በቂዓላ ሕጂ ካልእ ክሕዞ ክእል እዩ ዝብል ብናተይ ኣረኣያ የለን ብከምዚ ዓይነት ኣገባብ ቅድሚ ሕጂ እውን ተፈቲኑ እንድዩ ስለዚ ነቲ ፌስቲቫል እውን ብከምዚ ክሪኦ እቲ ባይቶ ረድዮና እውን ሰምዖ እንተልዩ ከዓ በዚ ኣጋጣሚ እውን ንመዘኻኸሪ ይኮነና ኦኬ ወጀኒ ቀፅል በል
1: ኦኬ ከምቲ ዝበልካ እንዲ ብፍላይ ተቐማጣይ ማንሃይምን ከባቢን ብምሉእ እዚ ፌስቲቫል ሃገራዊ በዓላት ሃገራዊ ዝኽርታትና ናይ ህዝቢ ስለዝኾነ ናይ ብሓቂ ናብቲ ከይበልካ ልዕሊ ኩሉ ሃገር ተሪዒኻ ንሃገር ኢልካ ክትሰርሕ ኣለካ ንሕድሪ ሰማዕታት ኢልካ ክትሰርሕ ኣለካ እምበር ንሰብ ኢልካ ይኹንካ
0: ንሰርሕ
1: ኩሉ ንመፃኢ ዝኾነ ዝካየድ ኣብሓፈሽዎ ኣብ ሙሉእ ዓለም ይኹን ኣብ ራብዓይ ግንባር እቲ ዝነጥፍታት ዘካይዶ ኤርትራዊ ውፉይ ኤርትራዊ ወላ ሓንቲ ምእንቲ ሃገሩ ምእንቲ ሰማታቱን ይሰርሕ ሞ ከተማ ማንሃይን ከዓኒ ኣብዚ ከዓስል ንእግሪ መገደይ እውና ንለቦዋ ዘድልየ ኣይኮነን ጉቡእ ናይ ዝኾነ ኤርትራዊ እዩ ሓላፍነት እዩ ከም ምፃ ኢልካ ክትዕድሞ እውን ኣይኮነን ኣነ ኣለኹ ክብለካ ኣለዎ ንዝመፅእ በዚ ዝብሎ ዘለና ሓበሬታ ኩሉ ተቐማጣይ ህዝቢ ማንሃይምን ከባቢን ኩሉ ኤርትራዊ ዜጋ ንክሳተፍን ንክዋስእን ከዓኒ ከምታ ዝበልከያ ንኸደጊመ ክትረዓላ ስለ ዘሎ ከየ
0: ፅቡቅ ኣለካ ጆኒ ኦኬ ሞሎቦዋ ተለካ ወይ መተሓሳሰብኡ ከለካ
1: ካልእ ሓበሬታ ኣለኒ ክዝንጠቕሶ ፀንሓና ኣብ ከተማና ንዕለት 8 ወርሒ 8 ህዝባዊ ሰሚናር ኣሎ እዚ ንነብሲ ወከፍ ኤርትራዊ ዝምልከት ስለዝኾነ ኣብዚ ዕለት እዚ ንኩሉ ኤርትራዊ ንክሳተፍ ከዓኒ ሓበሬታ ከመሓላልፈቱ እቲ ሓበሬታ ወይ ትፍላያ እውን ክዝርጋሕ እንድዩ ንእግር መገደይ ግን በዛ ናይ ራድዮና ንኩሉ ንክሰምዕ እዚኣ ክሕብር ደሊ
0: ዕለት 8 ወርሒ 8
1: ቀፃሊ ሓበሬታ ክስዕድ እዩ ኣብ መደብ ሒዝቦ ክፀንሐ ኣለዎ ኣገዳሲ ናይ ህዝቢ ሰሚናር ህዝባዊ ሰሚናር ስለዝኾነ ካብ ቤት ፅሕፈት መፁ ኣኼባ ካይድዎ ስለዝኾኑ ኩሉ ሰብ ክሳተፍ ኣጋጣሚ ብፈቱ
0: ኦኬ ግርም ዮሃንስ ፅቡቅ ካልእ ዘለካ ቀፅል
1: ካልእ ወላ ሓንቲ እቲ ጥራይ እቲ ሓድነት ናይቲ ህዝቢ ኣገዳሲ ስለዝኾነ ኣብዚ ኣነ ሓንቲ ክብላ ዘሊ ኩሉ እቲ በዓላትና ናይ ህዝቢ ስለዝኾነ ኩሉ ኣብ ሓደ በዓል ኣብ ሓደ ናይ ሰማእታትና ክዓስል ከም ዘለዎ ኣነ ክሕብር ፈቱ ተፈናጪልካ ዝኽየት ዘሎ ኣብ ክልተ በዓላት ክልተ ዝኽሪ ሰማእታት ክልተ ግዜ ዝተተውን ሰማእታት ንሓንሳር እዮም ዘተውኦም ኣብሓደ ኮይንካ ንክገብር ከዓኒ ኩሉ ህዝቢ ክዓስል ከም ዘለዎ ከዓነ እዚ ዘበዋይ دوا متقرب فتو
0: أوكي
1: أقول لك عسل جدنا تويت يعني إذا استفنا كل كذا يكون كنا بحنتي نحنت هجر نحنتي تزدي نحنت بامبيراتي بحدا نكون إذا قبأ مو حادنا تنا ندلدل بحدا نكون سلام نصور جيرناهم كييت بس نقدر مجد الله
0: اوكي يوهانس مو يغني لنا كل خوم ابوغونكم ذهبكم وريتو ابو صفحه امس ابا اخواتات خنمس قلمس كله ابا الكوين نخاني كنزت لينا يغني لنا
1: اوكي
0: اوكي تشاو تشاو جن سخبركم سمعتنا ابزي ام نغز غرمن قدنا خا ابز حلفه سومون بيت مرتقان قاده اب مگشا اورم ویلکم تعمت عمد زخود و خیدم اب ویدیو ولا بسلون ریخ متخونو بتعمی عوت تصبق نیرو بتوسخون اب بت مرتقان قاده كتما هايدلبرگ نساتومون كومو عينت عدتا كايدوم نتنقلعو نتم تمهاروم اب زره بوتاتات وسيدوم تصبق مدبات الداليوم مالتيو سلازي زي اقابا كايدا زخيد زلو نتوم قلعو من النتوم نختفلتوم زقبر زلو تعريق قليل سلازي كوني نتوم مهرانو من نعوم زخوف كبود اللو ولدنكا مسقانا بصحيوم بزبالة اندقل صلوو خودخا من يتنايم

0: ፍሬድ ጽናት አሎ
1: አሎ ወሰስ
0: አሎ
1: ሰማዓን ለላ ሀድገንበሴ
0: መርሃባ መርሃ ሀድገንበስ ሰማዎት ሰማዓን ለላ ጽቡ
1: ወኒ ጽቡ ጽቡ ደምጽ ጽቡ ቃል እንደ ሰምዕ ጸኒሄ ኩል ግዜ ኸአነ ትምኒት

ዝኸበርኩም ሰማዕትና ነዝናይ ሎሚ መደብና ዓጊብኩም ክትኮኑ ተስፋ እናገበርና ኣብ ዝመፅእ ግዜ ክሳብ ንራኸብ በዛ ሕፅቦ ፖለቲካ ትብል ናይ በረኺ ገብረ ምድህን ደርፊ ክንሰናበተኩም ኢና ደሓንቀኒዩ ፅቡቕ ሰንበት ካ ይኹነልኩም።